0: እንደምን አምሽታችኋል አድማጮቻችን። የሐሙስ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን በቤንሻንጉል ጉሙዝ ክልል በአውቶቡሶች ላይ ስለተፈጸመው ጥቃት
1: በጣም ቢት ለተከታን ባጋጣሚ አይቲድ የሚባል በትክክል ላይ ቪዲዮ ሊቀበል ይችላል አገዳደሏ ዛይ ወንድትበት ወነሳ ተከታተለ እዛው ነው ሬፋይ ቀረ።
0: በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ጉዳይ
2: የብቻችን ተለይተና ለሞት ተፈርዶብን ነው የተቀመጥነው። ያው 68 ሰው ነው የነበርነው፣ ሶስቶቹ ታርደዋል። 65 ሰው አለን ባንድ ላይ ነው ያለነው፣ አንድ ነው ያለነው። የሁሉንም ሰው አቀርበናል።
0: ዛሬ በህንድ ስለተጀመረው የብሪክስ ስብሰባም ዘገባ ይዘናል፣ እንድትከታተሉን ግብዣችን ነው። ጊዜ አስተዳደሩን እውቅና በመንፈግና የህጋዊነት ጥያቄ የሚነሳበትን የትግራይ ነባሩን ምክር ቤት በመመለስ ስልጣን ያዙት ዶክተር ደብረጽዮን ገብረ ሚካኤል በሳውዲ የሞት ቅጣት የሚጠብቃቸው የትግራይ ተወላጆች ምህረት እንዲደረግላቸው ጠየቁ። ዶክተር ደብረጽዮን ይህን ጥያቄ ያቀረቡት ዛሬ ለሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፋርሃን አልሱዑድ በጻፉት ደብዳቤ ነው። በሳውዲ አረቢያ እስር ቤቶች ውስጥ ሞት ፍርደኛ ሆነው የሚጠባበቁ በመቶዎች የሚቆጠሩ ዜጎች የሚገኙ ሲሆን 60 የሚሆኑት በልዩ ፍርደኛ እስር ቤት ውስጥ ለብቻቸው ታስረው እንደሚገኙ ለቢቢሲ ድምጻቸውን ያሰሙ ፍርደኞች ተናግረዋል። ባልደረባችን አክሊሉ ጸጋይ ከነዚህ ዜጎች መካከል አንዱ የሆነውና ስሙን ለደህንነቱ ሲባል የማንጠቅሰውን ግለሰብ በስልክ አግኝቶት ነበር። ይህ ድምጽ አንዳንድ አድማጮቻችንን ሊረብሽ ይችላል።
2: የሞት ፍርድ የተፈረደበት ብቻ ሌላ ሰው የማይገባበት የብቻችን ተለይተና ለሞት ተፈርዶብን ነው የተቀመጥነው። ያው 68 ሰው ነው የነበርነው፣ ሶስቶቹ ታርደዋል። 65 ሰው አለን ባንድ ላይ ነው ያለነው፣ አንድ ነው ያለነው። የሁሉንም ሰው አቀርበናል። ተለይተና በማዚያ 13 ቀን የሩፋኤል አውጥተው ማህከማ ብለው ያው ቤት ፍርድ ማለት ነው አውጥተው ሰውተው ሲያበቁ የዋርድናቸዋን ነገሩ ለቤተሰብ ብለው ነገሩና አሁንም ደግሞ ዝግጁ ሆኑ እያሉ ነው። የእነሱ ዜጋዎች ያሉ ነፍሳት ፍተው የመጡ እዚህ እኛ ጋር የታሰሩ ገና ከመሰወታቸው በፊት ሶስት ሰው የሚሰዋ በሀሺሽ የተያዘ አበሻ አለ እያሉ ከርመዋል። እኛም ደግሞ እውነት አልመሰለንም እስካሁን ድረስ እንዲህ አይነት ነገር ስላላየን። ያው እንደኛ በጣም ብዙ ሰው ከ200 ከ300 በላይ ያለ በየሌላው ክላስ፣ ግን እኛ በጥብቅ ሁኔታ ለሞት ተፈርዶብን የብቻ ተለይተን ቀርበ ያለን።
3: መቼ ነው ከሀገር የወጣኸው? እንዴት ነው ያሳለፍከው መንገድ? እንዴት ነው የተያዝከው? እስቲ ንገረኝ።
2: እኔ 2011 ዓመተ ምህረት የካቲት 12 ነው የወጣሁት ከሀገር። ከዛ ነው የወጣሁትኝ። ያው አርሶ አደር ገበሬ ነኝ፣ ትምህርት የለኝም። በፊትም አንድ ጊዜ መጥቼ ንጹሐን ስራ እየሰራሁ ተይዤ እጃለሁኝ። አሁን በድጋሜ ደግሞ በእንዲህ አይነት

0: ስራ ያው የምሰራው ሳጣ ምንም ምገባበት ሳጣ ስራ አለ ይሄ ብለው ያው ገፋፍተው አስገብተውና ብዙ ነነኛም መጠተን ተሸክመን ይዘን ገብተናል። እና አሁን
1: መቼ ነው በሁለተኛው ዙር ሳውዲ የገባው? መቼ ነው የተያዝክበት ጊዜ መቼ ነበር?
0: ማዚያ 24 ነው የገባሁት ሳውዲ። ሳውዲ ነው እየኖርኩ የቆየው፣ ግን እንዴት እንደሚሰራ አላውቅም። በፊትም እኔ ምዝራ የሚባል አትክልት ስራ ነው ስሰራ የነበረው። በድጋሜ ተይዤ ስሄድ ይህን ስራ አላውቅም ነበር። እና በቃ ገንዘብ እንሰጥሃለን፣ እቃ ነው የምትሸከመው ብለው አመጡና፣ እሺ ብለን ተሸክመን ይዘን ስንሄድ ልናስረክብ ስንል አስፋልት ላይ ተይዘን መጠተን እዚህ ይገባል።
1: መቼ ዓመተ ምህረት ነው የተያዝከው?
0: በ2015 ዓመተ ምህረት ነው ተይዘን የገባ ነው እዚህ ማለት ነው። ያው እንደኛ እየተያዘ ከኛ በፊትም ተይዘው በፍርድ ተፈርዶላቸው በአመታት ፍርድ ማለት ነው ተፈርዶላቸው፣ ያው ፍርዳቸውን ፈጽመው ወደ ሀገራቸው እየገቡ ነው ያገኘናቸው። አይዟችሁ እንደኛ ትሄዳላችሁ እያሉ ነው የነበረው። እኛን ግን በጥብቅ ሁኔታ በሞት ፍርድ በጭካኔ ነው የፈረዱብን እና የኢትዮጵያ መንግስትም ሊቆጣጠረንም አልቻለም። ኤምባሲዎችም አሉ ደውለን ስንነግር እባክህ እናንተ ውሸታም ናችሁ ዝም ብላችሁ እያሉ ሊቀበሉን አልቻለም። የግድግዳ ስልክ አለ እንደውላለን። ይሄ ግን አይፈቀድም። ሳውዲዎች ብቻ ናቸው የሞት ፍርድ የተፈረደባቸው። 200-300 ሺህ ብር ነው የሚያስገቡት ይሄን ስልኩን ማለት ነው። አሁን እኛ ቪዲዮ አድርገን ይህንን እንዳንልክላችሁ እኛም በግፍ አውጥተው ነው የሚቆርጡና ለእነሱም ደግሞ እርምጃ በጣም ይከፋል እና ስለዚህ በስልኩ ነውር ስለሆነ እና ያው ክልክል በጥብቅ የተከለከለ ስለሆነ ነው እንጂ እኛ ያለነው በሙሉ የተፈረደብንን ቪዲዮ አድርገን እንልክላቸው። ቆይ
1: አንተ መቼ ነው የተፈረደብህ?
0: እኔማ የተፈረደብኝ 2016 ዓመተ ምህረት ነው የተፈረደብህ።
1: ስላለህበት ሁኔታ ስለተፈረደብህ ነገር ቤተሰብ ያውቃል? እንዴት ነው ምንድን ነው የምትላቸው? ስትደውል ትገናኛለህ ቤተሰብ ጋር? ያውቃሉ ስለመታሰረ?
0: ቤተሰብ ጋር ባለሁ እህቱ ወንድም አሉኝ የተማሩ በስራ ላይ ያሉም እናት አባቶች የገጠር ገበሬ አርሶ አደር ምስኪን ናቸው። ግን ወንድም እህት አሉኝ ፈጣሪ የተመሰገነ በከተማ የሚኖሩ። ግን እኔ እስካሁን በዚህ አይነት ወንጀል ተይዞ የተሰዋ ስላላየሁኝ እመጣለሁ ችግር የለም እያሉ ነው ቤተሰቦች ሳደናድናቸው የከረሙ። ችግሩም ይሄንን ብዬ ብነግራቸው ወላድ ስለሆኑ አንድ ችግር ይገጥማቸዋን ብዬ ነው። ይህን ደግሞ በጭካኔ እንደዚህ እንሆናለን ብለን አላሰብነው። ግን ከመቆየት አንጻር ከእለታት አንድ ቀን የሞት ፍርደኛ የብቻ ሊደረግ ነው ተብሎ የብቻ መለመሉና የሚፈልጉትን ሰው ያህል መልምሎ አውጥተዋል። እንደኛ ሀሺሽ ተሸክመው የተያዙ አሉ። ከ300-400 ያለ አለ። ግን እኛ ለይተው ወረቀታችንን ለይተው ብቻ አድርገው የእነሱ በሞት ሰው ገለው እየተፈረደባቸው ስላሉ ከእነሱ ጋር ደብልቀው ከዚህ እኛ ካለንበት ቦታ በፍርድ ቤት ወይም በሕክምና ካልሆነ በቀር ሌላ የተፈረደበት ምሳሌ አሁን በአመታት የተፈረደበት ታስሮ የሚወጣ ሰው ጭራሽ አንገናኝ። ድምፅ ለድምፅም አንሰማም፣ በአይንም አንታይ። በአጋጣሚ ግን አንዳንድ ሰዎች ከዚህ ከገቡ በኋላ ፍርድ ቤት ሲጠሩ በፍርድ ቤት በአንድ ላይ እንገናኛለን፣ በህክምና ደግሞ አንዳንድ ጊዜ እንገናኛለን እንጂ ሰው ጋር አንታይም። በመጨረሻ አሁንም በድጋሚ ደግሞ የምነግርህ ነገር ማሳስበህ በጥብቅ ሁኔታ ሳውዲዎቹ እናንተ በቃ በጥብቅ ሁኔታ ነው የተፈረደባችሁ፣ ሶስት ሰው ለሞት የቀረባለ ሲሉ እነኛ እውነት አልመሰለንም። አውጥተው ሰዋቸው። አሁንም በድጋሚ ደግሞ አምስት ሰው ቀርበዋል እየተባለ እየተነገር ነው። ስለዚህ አሁን እናንተ ወንድሞቻችን በእውነት ሙተን በኋላ በእኛ ሞት ከምትጸጸቱና ከምታለቅሱ ከአሁኑ ብትረዱንና ብታለቅሱ። 400 በግምት በቃ እስከ 500 የደረሰ አለ እንደኛ የተፈረደበት የተያዛለ በእንዲህ አይነት ወንጀል ማለት ነው። እኛ የብቻ ተለይተና እዚህ ቦታ ላይ የሚገባ በቃ የቀጥታ ፍርደኛ የሆነ ብቻ በባለፈው ነግረውና አውጥተው ሰውተዋል። አሁንም ደግሞ ይህን ያህል ሰው መጥቷን እየተባለ ነው። እኛም ዝም ብለን እየጠበቅን ነው። እኛ ያው የአብርሃም በግ ማለት ነው። ምንም ማድረግ አንችልም። ብንጮህም ምን ብንልም ያው ወደ ፈጣሪ መሄዳችን ስለማይቀር እሺ ብለን ሰለል ብለን መቆረጥ ብቻ ነው። ሌላ ነገር አማራጭ የለንም እና ይህን ነገር እናንተ የምትከታተሉና እናንተ አሁን የያዛችሁት ስራ በጣም ቆንጆ ስለሆነ ይህንን ነገር በቃ ምናልባት ተደናግጠው ይህን ነገር በቃ ፍርዳችንን ወደ ቤተሰቦቻችንና በሰራነው ስራ ተጸጽተን ለፈጣሪያችን እንኳን ንስሐ ገብተን ወደ ፈጣሪ ተመልሰን በሃይማኖታችን ሆነን ብንሞት እናንተ ጥረት የምታደርጉት አሁን ያለነው ነው። እንግዲህ የተሰዉት ነፍሳቸውን በአጸደ ገነት ያርግ ፈጣሪ ሂደዋና ይመለሱ። እኛ ግን እንደነሱ ቀርበናል። እንግዲህ ፈጣሪ የወሰነው ካለ አይቀርም። ግን እናንተ ባላችሁት አቅም አሁን ድረሱ ብን እያለ ነው የምናስተራል።
2: ከትናንት በስቲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ በሞት ፍርድ ስር የሚገኙ ኢትዮጵያውያን ምህረት እንዲደረግላቸው መጠየቃቸው ይታወሳል። ፓትርያርኩ የኢትዮጵያ መንግስት ከሳውዲ አረቢያ ባለስልጣናት ጋር እያካሄደው ያለው ዲፕሎማሲያዊ ንግግር ተጠናክሮ እንዲቀጥልና ለዜጎች ህይወት ልዩ ትኩረት እንዲሰጥ ጠይቀዋል። በቤንሻንጉል ጉሙዝ ክልል ከትናንት በስቲያ ወደ ግልገል በለስ ከተማ የተጓዙ በነበሩ የህዝብ ማመላለሻ አውቶቡሶችን

0: ሌላ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 32 ሰዎች መገደላቸውንና በርካቶች መቁሰላቸውን የሟች ቤተሰቦችና እማኞች ተናገሩ። ከአሶሳ ከተማ የተነሱት የህዝብ ማመላለሻዎቹ አይሲድ ወይም አፍሪካ እርሻ ልማት ተብሎ በሚጠራ አካባቢ ሲደርሱ ጥቃቱ እንደተፈጸመባቸው እማኞቹ ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለጉ የአካባቢው ኗሪ ስለ ክስተቱ ይህንን ብለዋል።
1: ዳንጉር ወረዳና ጉባ ወረዳ ላይ ድንበር ላይ ነው ተከሰተው ችግሩ። ከአሶሳ መስመር የሚመጣው ነው ወደ ግልገል እየመጣ ነው። እዛ ላይ ወደ 3 መኪና አራተኛ እንዴት የመብራት ኃይል መኪና ትወጣለች ያለውን እዛ ላይ በቃ ህዝቡን አስወርደው ሞባይሉንም ብሩንም ሲዘርፉ ከዛ ላይ ያለውን አንዱ መኪና ኋላ ያለው መኪና መስናይቶ ዞራሉ። ስለዚህ እዛ ላይ በቃ ያንን ብቻ እንዳለ በቃ እዛ ላይ ያወረዱበት በቃ በሙሉ እዛ ላይ መቱት በቃ በባርቢስ በምናምን መቱ።
0: የአይን ማኙ እንደሚሉት በጥቃቱ ከ35 በላይ ሰዎች የተገደሉ ሲሆን ከ50 በላይ ሰዎች ደግሞ ጉዳት ደርሶባቸዋል።
1: ወደ 35 ሰው ሞቷል። እዛው አንድ ላይ ነው የተቀበሩ። ወደ 57 ሰው ቁስለኛ ከባድና ቀላል ቁስለኛ ወደ 57 ሰው ተፈልጦ ላይ መከራከር ደረሰ እንጂ ሁሉንም ይፈጁት ነበር። በቃ ሁሉንም ያልቁ ነበር ጥቃት ይደርስ ነበር። ሁሉም ከራካ በመድረሱ ብዙውን ታድጎታል።
0: በአካባቢው በተደጋጋሚ ጥቃቶች እንደሚፈጸሙ የገለጹ ኗሪም ከትናንት በስቲያ በተፈጸመው ጥቃት ቢያንስ 32 ሰዎች መገደላቸውንና በርካቶች ጉዳት እንደደረሰባቸው ተናግረዋል። ኗሪው ከጥቃቱ ያመለጡ እንዳሉም ጠቅሰው የጥቃቱ ዓላማ ግን ምን እንደሆነ አይታወቅም ብለዋል። ዓላማ ያለው ሴቶችና ሕፃናትን ሰላማዊ ሰዎችን አይገድልም ሲሉም ድርጊቱን አውግዘዋል። በጥቃቱ የታላቅ ወንድማቸው ባለቤት ከነልጇ መገደሏን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የተጎጂ ቤተሰብ በበኩላቸው ሰላማዊ መንገደኞቹ በአሰቃቂ ሁኔታ በመገደላቸው ለመቅበር እንኳን አለመቻላቸውን ተናግረዋል። የርሳቸው የቤተሰብ አባል ከነልጇ የተገደለችው የታመሙ እናቷን ለመጠየቅ ወደ ግልገል በለስ እየተጓዘች በነበረበት ወቅት ነው ብለዋል።
2: ካሳ ማክስመት አድረው ማክስ አድረው ከማክስ ተነስተው ወደ ግልገል እየመጡ ያለው ስድስት አካባቢ ላይ እንግዲህ ከጫካ ላይ የነበሩ ጉምዞች ሴቶች ተነስተው የወንድሜን ባለቤትና ልጅ በጣም ልጅ የአራት አመት ልጅ እዛው ያለው ጋር ማለት ነው። በጣም ልጅ ቤተክርስቲያን በአጋጣሚ አይሲድ የሚባል ቤተክርስቲያን ላይ ሂዶ ሊቀበር ሲባል እሷ አገዳደሏ እዛ የሞተችበት ሁኔታ ስለተቃጠለች እዛው ነው ሬሳው የቀረ መኪናው ጋር ማለት ነው። መኪናው ስለተቃጠለ እና እኛም ያለንበት አካባቢ እኔ አሁን ያለሁበት አካባቢና እነሱ የሞተበት አካባቢ ዲስታንስ አለ። ታላቅ ወንድሜ አሶሳ የሚኖር አለና እሱ ነው ይህን መረጃ ራሱ ሂዶ አጣርቶ አሁን ቤተሰብ አዘላይናለን። እነሱ ጋር የሞተ እንግዲህ ከኛ አካባቢ ላይ እንግዲህ ብዙ ሰው አለ። አሁን ቁስለኛ ማለት ነው የሚባለው ዛሬ ዶንበን አካባቢ ላይ አንድ ልጅ ሞታል ብሎ ዛሬ ራሱ በኛ አካባቢ ላይ ቀብር ምናምን ሂደዋል። እዛ ተቀብረው በስዛዘ ነው እዛው ነገር ሬሳው እዛ ነገር የመጣ ነገርም የለም።
0: የአካባቢው የፓርላማ ተወካይ የሆኑት ዶክተር መብራቱም ጥቃቱ መድረሱን አረጋግጠው የታላቁ ህዳሴ ግድብ የሚገኝበት አካባቢው የስጋት ቀጠና ሆኖ መቀጠሉን ገልጸዋል።
3: በጥቃቱም እንግዲህ ብዙ ንጹሃን ዜጎች የተጎዱበት ሁኔታ አለ። ተሽከርካሪዎች የተቃጠሉበት ሁኔታ ነው ያለው። ያው የአካባቢ በጣም የስጋት ቀጠና ነው። እኔም ከአንድ ቀን ቀደም ብዬ ነበር በዛ መንገድ ከመተከል ወደ አሶሳ ያመጣሁት። እኛም በመከላከያ ታጅበን በስጋት ነበር ያለፍነው ያን አካባቢ። እነሱ ሁለተኛ ቀን ላይ ያ ጥቃት ደረሰ ማለት ነው። የህዝብ ማመላለሻዎች ላይ ነው፣ ሁለት ህዝብ ማመላለሻ እና አንድ ጋቢና ተሽከርካሪ ላይ ነው ጥቃቱ የተፈጸመው። እና እንግዲህ ያው በንብረትም ላይ በሰው ህይወትም ላይ ከፍተኛ ጉዳት ደርሷል ማለት ነው።
0: የደረሰው የጉዳት መጠን ታውቋል? በሰው ህይወትም ላይ እንዲሁም በንብረት ላይ
3: ያው ኤግዛክትሊ ማወቅ አልችልም። ከ30 በላይ እንደሞቱ፣ ከ50 በላይ እንደቆሰሉ፣ የጠፉም እንዳሉ የታገቱ የሚል መረጃዎች ናቸው ያሉት።
0: በጥቃቱ ጉዳት የደረሰባቸው መንገደኞች በአካባቢው በሚገኙ የጤና ተቋማት ሕክምና እየተደረገላቸው መሆኑም ተገልጿል። ትናንት ቢቢሲ ያነጋገራቸው የፓዊ ሆስፒታል ስራ አስኪያጅ አቶ ነመራ ኢቲቻ በጥቃቱ ጉዳት የደረሰባቸው ግለሰቦች ወደ ሆስፒታላቸው ገብተው እንደነበር ተናግረዋል።
4: እኛ ጋር ኖርማሊ የመጡ ሁለት ኬዞች ናቸው ባለኝ መረጃ ማለት ነው። ሁለት ኬዞች ናቸው። እነሱም ድንገተኛ ክፍል ላይ መጡ። ያው ማይነር የሆነ ጉዳት ነበር የደረሰባቸው። ከዛ ሁለቱ ኬዞች ታክሞ ወደ ቤታቸው ተመልሷል የሚል መረጃ ነው ያለ።
0: በምንድን ነው ጉዳት የደረሰባቸው?
4: ረ በጥይት ነው ወርቅ የመጡ ዛኔ በነበረው

0: በጋውን ቆስ ላይ መጥናቸው ግን ጉዳት መጠኑ ብዙም ከፍተኛ አልነበረም ነው የሚሉ ምንተኞች። ስለዚህ ኢመርጀንሲ ላይ ያው ጉዳት አርዘን ወደ ቤታቸው መለስ ነው የሚሉ።
1: ለጥቃቱ እስካሁን ኃላፊነቱን የወሰደ አካል የለም። ቢቢሲ ያነጋገራቸው የፓርላማ ተወካይ የማርች ቤተሰብና ነዋሪዎች ለጥቃቱ በክልሉ የሚንቀሳቀሱ የጉሙዝ ታጣቂዎችን ተጠያቂ አድርገዋል።
2: ራሳቸውን እንግዲህ የጉሙዝ አንድነት ኃይል ብሎ ያደራጁ ኃይሎች አሉ። የሰላም ተመላሽ ነበሩ። አሁን የራሳቸውን ጦር አደራጅተው ወደ ሱዳንም ገባ ወጣ የሚሉ ግልገል በለስ ከተማም እኮ በቅርቡ አታክ አድርገዋል። እነዚህ ቡድኖች የዞኑ ዋና ከተማ ማረሚያ ቤቱን ለመስበር ባደረጉት ጥረት የተጎዱ ወገኖችም ነበሩ እና እነዛ ወገኖች ይመስሉኛል እኔ ገስ ሳረግ።
1: ምክንያቱስ ምንድን ነው?
2: ያው ምርጫውንም ለማስተጓጎል አንድ ከማሰብ አንጻር ይመስለኛል። ሁለተኛ ባለው ሁኔታም ዲስኮንተንት መሰማቱ ይመስለኛል። ከውጭ ኃይሎችም ተልኮ ወስደው ይሆናል የሚል መተን በእኔ በኩል ያለው ታላቁ ህዳሴ ግድብ ያለበት አካባቢ ነው። እኔም በፓርላማ በተደጋጋሚ ይሄ ጸጥታ ችግር ትኩረት ተሰጥቶት እንዲፈታ ለጠቅላይ ሚኒስትሩም ጭምር ጥያቄ ያቀረቡበት ጉዳይ ነው እና ስቲል ቀጥሏል ማለት ነው።
3: ያው በጉምዝ ሽፍቶች ነው በቃ ከላይ ባሉት መስራቸው ታጥቆ ባለፈውም እዚህ ግልገል ላይ እኛ ለቀባት ተኩስ እዚህ መጠው ከፍቶብን በስም ማረሚያ ቤት ላይ መጠው ተኩሰው በስስ በቀራ ነው ያመለሱ ራሳቸው ናቸው። አሁን እሱ ሽፍቶች ናቸው ሊጎም ሲቶች ናቸው። ጓደኛ የጣ ያለንም ይባላለ አጋጣሚ ሆኖ በመስኮት ወጥቶ አምልጦ ሩጦ ቢተኩሱበት በአምልጦ ማን ማን እንደሆነ እንግዲህ እዛን ሰዓት ላይ አይቷል። እሱ ጫካ ውስጥ ላይ ተኝቶ እየወጡን አድኖ ካሜራው ራሱ አስነስቻለሁ ብሎኛል በስልክ እሱ ራሱ በአካል አይቷል። እንግዲህ የጉም ሽፍታ ስለመሆናቸው ማረጋገጫ ነው።
4: ኮሪያው ዚታ ይባላል የሽፍታው መሪ ማለት ነው። ጉም ታጣቂ ወይ ናቸው። ምንም ምክንያት የለውም። መግረፍና መግደል ነው አላማቸው። ይሄ ነው በቃ።
1: ቢቢሲ ከአካባቢው ባለስልጣናት ዝርዝር መረጃ ለማግኘት ያደረገው ያላሰለሰ ጥረት አልተሳካም። ከ2011 ዓመተ ምህረት አንስቶ ተከታታይ ጥቃቶችን ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው በክልሉ የሚገኘው መተከል ዞን ካለፈው ዓመት አንስቶ ግን በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂዎች በሚፈጸሙ ጥቃቶች እየተፈተነ ነው። አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። ለዓለም ዋንጫ ትኬት የገዙ ጎብኚዎች ለአሜሪካ ቪዛ $15,000 ማስያዝ እንደማይጠበቅባቸው የትራምፕ አስተዳደር ገለጸ። ለቪዛ ገንዘብ ማስያዝ ከማይጠበቅባቸው 50 ሀገራት መካከል ኢራንና ሄይቲ አልተካተቱም። የናይጄሪያ የቀድሞ ሚኒስትር ባልተለመደ ሁኔታ በሙስና ክስ 75 ዓመት ተፈረደባቸው። ሳላህ ማማን ፍርዱ የተላለፈባቸው በቀረበባቸው $24.7 ሚሊዮን ህገወጥ የገንዘብ ዝውውር ክስ ጥፋተኛ ተብለው ነው። ኔታንያሁ ከኢራን ጋር ጦርነት ውስጥ በነበረበት ወቅት ዩኤኢን በድብቅ መጎብኘታቸውን ተናገሩ። የኤምሬትስ የውጭ ጉዳይ ሚኒስቴር ግን እውነትን መሰረት ያላደረገ ሲል ኔታንያሁ አደረኩት ያሉትን ጉብኝት አስተባብሏል። ዜናዎቹ እነዚህ ናቸው። በኢራን ጉዳይ ላይ የሚነጋገረው ኢትዮጵያ የምትሳተፍበት የብሪክስ ስብሰባ ዛሬ በህንድ ተጀምሯል። ዝርዝራለን።
5: በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል አገራት ስብሰባ ላይ የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑ ተገልጿል። በባህረ ሰላጤ የሚካሄደው ጦርነት ከጀመረ በኋላ የመጀመሪያው የሆነው ኢራን አባል የሆነችበት የብሪክስ አገራት የውጭ ጉዳይ ሚኒስትሮች ስብሰባ ህንድ ኒው ዴልሂ ውስጥ ዛሬ ሐሙስ መካሄድ ጀምሯል። የውጭ ጉዳይ ሚኒስትር በማህበራዊ ድረገጽ ባወጣው መግለጫ ዶክተር ጌዲዮን ሁሉንም አገራት ተጠቃሚ የሚያደርጋ ለማቀፍ ፍርአት ለመገንባት ትብብር እንደሚያስፈልግ መናገራቸውን ጠቅሷል። አሁን ያለው አለማቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ መጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል ዶክተር ጌዲዮን መናገራቸውም ተመልክቷል። ሰላም ደህንነት እንዲሁም ፍትሃዊና ቋሚ አለማቀፍ ፍርአት ለመዘርጋት ብሪክስ ሚና መጫወት አለበትም ብለዋል። ዶክተር ጌዲዮን በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባን ከሁለት ዓመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስትሯ ተወክላ ነው ስብሰባውን የምትካፈለው። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አራግጂን ወደ ህንድ ልካቸዋለች። አራግጂ ከስብሰባው ጎን ለጎን ከብሪክስ አባል አገራት አቻዎቻቸው ጋር ውይይት እንደሚያደርጉም ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዋነኛ የውይይት አጀንዳ ይሆናልም ተብሏል።

0: ብሏል። በህንድ ኒው ዴልሂ ዛሬ ተጀመረው የብሪክስ ቡድን አባል አገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ ነገ አርብ ድረስ የሚቀጥል ይሆናል። ይበንዲ እንዳለ ኢራንና ኤምሬቶች በብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተወዛግበዋል። ውዝግቡ የተነሳው ኤምሬትስ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ በኢራን ጦርነት ወቅት ወደ አገሪቱ መጓዛቸውን በመግለጽ ያወጡትን መግለጫ ባስተባበለች ማግስት ነው። ኢራን የውጭ ጉዳይ ሚኒስትር አባስ አራክጂ ከዚያ በኋላ በብሪክስ ስብሰባ ተገኝተው ባደረጉት ንግግር መከፋፈልን ለመዝራት ከእስራኤል ጋር የተጣመሩ አካላት ተጠያቂ ይሆናሉ ማለታቸውን የሮይተርስ ዘገባ ያመለክታል። አራግጂ በብሪክስ መግለጫ ላይ ኤምሬቶች ስም ያልጠቀስኩት ለአንድነት ስል ነው፣ እውነታው ግን የተባበሩት አረብ ኤምሬቶች አገሬ ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራቸው፣ ጥቃቶቹ ሲጀመሩ የውግዘት መግለጫ እንኳን አላወጡም ሲሉ መክሰሳቸውን ሮይተርስን የጠቀሰው ኢራን መገናኛ ብዙሃን ዘግቧል። ዘገባዎች እንደሚያመለክቱት የኢራኑ የውጭ ጉዳይ ሚኒስትር አራግጂ አረብ ኤምሬትስ ለኢራን ደህንነት ስጋት ናት፣ ኢራንን በተመለከተ የምትከተለው ፖሊሲም በድጋሚ እንድታጤን እንጠይቃለን ብለዋል።
1: አድማጮቻችን የዛሬውን በዚህ ሆነው የምናጠናቀቀው፣ ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ያላችሁበት መልካም ምሽት መልካም ጊዜ ይሁንላችሁ።

0: ሩስ ካድመምቶን ባሃኒ ጅሩ ሳንከስ አርሰናልን ካለንጂሳ ጅሩ ፊወጋ ዲግደሚ ለመቦዳ ዋንጫ እንጂፈቺ ሱደንዳ ጀደሜ ትልማ መንጉዳ ከነርገት ሚኬል አርቴታን ኒአርገማ ፔፕ ጋርዲዮላን ስነጅራ የሮጃም እንጂፈቴ ጅራ ጋርዲዮላን ከናፍ አርቴታ በረከነስ ሞርከቹ ደንዳ ጀደሜ ኤገማ በርንማውዚ ለንሳቱሬ በረከና ክለብች ሰርካ ጉዳ ረካንጌሲሴ አንዶኒ ኤሮላ አከስሞሪን ካድመን ኬሳቲ ብሬንትፎርድን በረከና የሮጀል ቀባፍ ካለንጂሴ ኬት አንድሪው ቶማስ ፍራንኪን በክቦይ ጅቹራ ኒስርማ የአውሮፓ ሊግ ፍደቀብሲ ሱፍ ለማጅረ ክለብቻ እንሳስከ ዘጠርገማ ለንጂሳን ሰንደርላንድ ሰንደርላንድ በረከነ ፕሪሚየር ሊግ ትጉደቴ አከደርጎ ማጀባተው ካንታሲ ሬግስ ለብሬስ ነምንጀደሙ ካኔን ካድመመን ኬሳቲ ገማ ብራቲንሞ በካ ሩበን አሞሪምቡይ ዩናይትድ ለንጂሳ ካንጀር ማይክል ካሪክ ካኔን ካድመመን ኬሳቲ ሰተኮ እርጋ ለንጂሳ ዩናይትድ ተ ተተበተ ኬሳ ኩደሻን ኬሳ ኩደሞአቴ ለማማሜ ለማ ሳዲ መቀጠ ባሄጡ ሙረጅራ ከናፍ እንስጨራ ቀበጀደኒ ካኔን ተለማመን ንጅሩ
1: የዘላለም ገለቶን
0: የገለቶን ፍሩ
1: ደገፈቶታ ደውቶኒ ቲኬቲ ዋንጫ አዱኛ ቢተተን ቪዛ አሜሪካ አፍ ዶላር አኩመ ኩደሸን ቀብሲሱን አከ ኢሳኒን በርባችፍኒ አሜሪካን ቤክስፍቴቲ ሞቱማን አሜሪካ ዲገርቱ ተኩባ ሚላ ቢዮ ተሸን ተመራ ዋንጫ አዱኛ አፍገራ አሜሪካ ኢማሉ በርባደኒ ቪዛ ዶላር አኩመ ኩደሸኒ ቀብሲሱ አከ ቀበን ኢብሴ ቱሬ ከነራፍ ቂጤስኔ ጥሙሬራ ተገንታ ከነከን ቆጴስ ሄርጳ ገመቹ አንፍራውል በላይ ኤሳን ቱሬ ዴቪስ ማሳሩ ኦጌሰ ቴክኒካ አባደበሬቲ ነጋቲ ቡላ
2: مش ساعة تشعة تنعصر تن بقد تاستمحل لفمدبات بيبيس تقرنيا حجي كدقامين

0: እዚህ ሳቢን ዘለው ዝምድናታት ክቢል ነው።
1: consequential relationships in world history
2: መራሕ ቻይና ሺ ጂንፒንግ በወገኑ ምስ ፕሬዚደንት ትራምፕ በመርኻቡ ሕጉስ ከም ዝኾነ ገሊጹ።
3: አቤጂንግ ምሳኻ ምርኻብና አዚዝ ሕጉስ እዩ። እዚ ድሕሪ 9 ዓመት ዳግማይ ናብ ቻይና ዝገበርካዮ ምብፃሕ ኮይኑ ሕዚ ኣኼባና ኣቓልቦ ዓለም ይስሕበሎ ክበሃል ይከኣል። ኣብዚ ዋን እዚ ኣብ ሓደ ክፍለ ዘበን ዘይተረኣየ ለውጢ ይቀላጠፈሎ። ዓለም ኣብ ሓድሽ መስቀላዊ መንገዲ ትርከብ። ቻይናን ኣሜሪካን ነቲ መፃወድያ ሰጊረን ኣብ መንጎ ዓበይቲ ሓይልታት ንዝህሉ ዝምድና ሓድሽ ኣንፈት ክፈጥራ ይኽእላ ድየን። ዓለማዊ ብድሆታት ንምፍታሕን ንዓለም ዝዓበየ ምርግጋእ ንምምፃእን ክንተሓባበር ንኽእል ዲና? ጽቡቕ ህይወት ክልቲኡ ህዝብታትን መጻኢ ሰብኣውነትን ክነሰጉም ብሓባር ድማ ንዝምድና ቻይናን ኣሜሪካን ብሩህ መጻኢ ክንፈጥር ንኽእል ዲና?
2: ሽን በዓልቲ ቤቱ ፔንግ ሊዩዋንን ብ24 መስከረብ ናብ ዋይት ሃውስ ክበጽሑ ዝዓደመ ትራምፕ ወሲኹ ነዝስዕብ ኢሉ።
1: You and I have known each other now for a long time.
0: አነን ንስኻን ንነውሕ ጊዜ ንፋለሽና። ዝኾነ ፕሬዝደንትታት ሀገራትና ካብ ዝነበሮም ዝነውሐ ዝምድና ኣለና። እዚ ድማ ንዓይ ክብር እዩ። ጸገማት ኣብ ዝህልወሉ እዋን ድማ ፈትሕና እዮም ኢና። ብሓባር ፍሉይ መጻኢ ክህልወና እዩ። ቻይና ኣኽብሮት ይግባ። ዓብይ መራሒ ኢኻ። ንኹሉ ሰብ ዝብሎ ነገር እዩ። ኣርከኻ ምዃን ክብር እዩ። ከምኡውን ርክብ ቻይናን ኣሜሪካን ካብ ዝኾነ እዋን ንላዕሊ ዝሓሸ ክኸውን እዩ። ብጣዕሚ የቐኒየለይ።
1: And the USA is going to be better than ever before. Thank you very much.
2: ኣብ ማእከላይ ምብራቕ ምስ ኢራን ዝካየድ ዘሎ ውግእ ሕጂ ሳልሳይ ወርሑ ረጊጹ ኣሎ። ቻይና ዓውዓው ከይበለት ሰላም ክተውርድ ትፍትን እያ ዘላ። ንኹሉ እቲ ክልቲኦም ወገናት ክሽፍንዎ ዘለዎም ፖሊሲ መሬት ዑደት ትራምፕ ኣኼባታትን ፍጻመታትን ድማ ንሓሙስ ዓርብን ተዳልዩ ኣሎ።
4: ሕዚ ድማ ሓፀርቲ ዜናታት ክነግረኩም። ኣብዚ እዋን እዚ ትግራይ ኣብ ሃገራዊ መረፃ ኢትዮጵያ ክትሳተፍ ከምዘይትኽእል ኣብታ ክልል ስልጣን ከምዝሓዘ ዝኣወጀ ደብረ ፅዮን ገብረ ሚካኤል ኣፍሊጡ። ሎሚ ኣብ ከተማ መቐለ ኣብ ዝሃቦ መግለፂ ልዕሊ 45 ሚእታዊት ከባብታት ትግራይ ኣብ ትሕቲ ወራር ከም ዘሎ ብምግላፅ ዝተቆረሰት ትግራይ እያ ዘላ ክብል ተዛሪቡ። ብሚልዮናት ዝቁፀር ህዝብና ኣብ ቦትኡ የለን ወይ ተሰዲዱ እዩ ወይ ተመዛቢሉ እዩ ዝበለ እቲ ኣቦ ወንበር ህወሓት እዚ ጥራሕ እውን ኣይኮነን። ሕዚ እውን ኣብ ናይ ህልውና ሓደጋ እዩ ዘሎ። መረፃ ክነጥፈአኩም ኢና እናተባህለ ኣይካየድን። እቲ ሓደጋ ንቐደም ክእል ኣለዎ። ምርግጋእ ሰላም የድሊ እዩ ኢሉ ካብ ውሽጢ እቲ ባዕሉ ዝመርሖ ገዛ ውድብ ዕዮ ተቃውሞ ገጢምዎ ዘሎ ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ካብ ስልጣኑ ክወርድ ዝግበር ዘሎ ምንቅስቓስ ሎሚ ናብ ጠርዞ በፂሑ ኣሎ። ክወዳደሮ ሃቐን ኣለዎ ክበሃል ዝቐኒ ላዕለዋይ ሚኒስትር ክፍሊ ጥዕናን ማሕበራዊ ክንክንን ወይስ ስትሪንግ የቅረታ ዌስ ስትሪቲንግ ኣብቲ ቀዳማይ ሚኒስተር ዝነበሮ ምትእማን ከም ዝጎደለ ብምግላፅ ካብ መዝነቱ ከም ዝወረደ ኣፍሊጡ ኣሎ። ሚኒስተር ናይጀርያ ነበር ብብልሹና ብዝተሓሓዝ ን75 ዓመት ማእሰርቲ ተፈሪዱ። ሚኒስተር ፀዓት ዝነበረ ሳልሕ ማማን ኣስታት 25 ሚሊዮን ዶላር ብዚ ሕጋዊ ኣገባብ ኣሰጋጊሩ ተባሂሉ እዩ ገበነኛ ኮይኑ እቲ ካብ 215 ክሳብ 221 ኣብ ስልጣን ዝነበረን ኣበይ ከም ዘሎ ዘይፍለጥን ወዲ 68 ዓመት ኣብ መጋባእያ ቤት ፍርዲ ኣብ ዘይተረኸበሉ እዩ እቲ ፍርዲ ተወሲኑሉ ዘሎ። ብዘይካዘ 16 ሚሊዮን ዶላር ክኸፍ في الونتا بين اللوم ክንጠሚን ከለና እንበልዖም ምግብታት ካብ ፅጋብ ሓሊፉ ብዙሕ እወንታውን ኣሉታውን ሳዕቤናት ክህልዎም ከም ዝኽእል ርዱ እዩ። ሓደ ካብዚኦም ቁስል ኣፍ እዩ። ንምዃኑ ምቑሳል ኣፍ ዘስዕቡን ዝከላኸሉን ምግብታት ኣየኖት እዮም? ዓወት ገብረ እግዚኣብሔር
2: ናይ ብሕቲ ሓፈሻዊ ሓኪምን ኣብ ኣባይ ብሪጣንያ ፉልሃም ሓባራዊት መስራቲት ኮይን ሜዲካልን ዝኾነት ዶክተር ሉሲ ሁፐር ቁስሊ ኣፍ ኣዝዩ ልሙድ ምዃኑ ትዛረብ። ከባቢ ሓደ ካብ 4 ሰባት ኣብ ሓደ እዋን ምቑሳል ኣፍ ከጋጥሞም ተኽእሎ ኣሎ። እዞም ብቅርፂ ክቢ ወይ ሞላሊት ዝኾኑ ቁስልታት መብዛሕትኡ ግዜ ብቐሊል ነገር ክፍጠሩ ይኽእሉ። ንኣብነት ከም ብጌጋ ውሽጣዊ ኣካል ኣፍና ብምንካስ ክመፁ ይኽእሉ። ሰረት ለውጢ ሆርሞናትን ረክሲ ቫይረስን እውን ኣብዚ ተራ ክትፃወቱ ተኽእሉ ኣሎ። ከም ኢቦፕሮፊን ምስ ዝኣመሰሉ ገለ መዓልታዊ መድሓኒታት እውን ምትእስሳር ዘለዎም ኣቁሳል ከም ዘለው ዶክተር ሁፐር ትዛረብ። ንኣብነት ኬሞቴራፒ ዝወስዱ ተሓከምቲ ዝያዳ ተቃላዕቲ ክኾኑ ተኽእሉ ኣሎ። ኣልኮላዊ መስተ ዝተመቐሩ መስተታትን ከም ለሚንን ኣራንሽን ዝኣመሰሉ ፍረታትን ቀንድ ጠንቂ መግዳድ ሙቅሳል አፊዮም አብዝ በተወሳኺ ግን ዘይነስ ተብሎሎም ጠንቀታት ውነለው ስትሮቤሪን ኮሚደረን ምስ አሲድ ምትእስሳሪ ብሎምን ግን ከዓ ክልቲዮም ቁስሊ ኣፍ ከበግሱ ተኽእሎ ከም ዘሎ እታ ዶክተር ትሕብር ካብ ጨው ዝበዝሖምን ቀመማዊን መግብታት እውን እንተተቆጠብና ይምረፅ ድሮ ቁስሊ እንተሃልዩና ድማ ዝኾነ ተሪር ደረቕ ወይ በሊሕ ጫፍ ዘለዎ መግብታት ክነወግድ ትምዕድ ሓደ መፅናዕቲ እቶም ብተኽሊ ዝሃብተመ ኣመጋግባ ዝበልዑ ተሳተፍቲ ትሑት ምድግጋም ቁስሊ ኣፍ ከም ዘጋጥሞም ይሕብር ገለ ፕሮባዮቲክስ ድማ ቁስሊ ኣፍ ንምፍዋስን ቃንዛ ንምንካይን ክሕግዙ ይኽእሉ ስነ ፅሬት እውን ኣገዳሲ እዩ መብዛሕትኦም ቁስሊ ኣፍ ዋላ እኳ ንኣሽቱ እንተኾኑ ዓብ ፅልዋ ግን ክህልዎም ይኽእል እዩ ኣብ መብዛሕትኡ ኣጋጣሚታት ፀረ ቃንዛ ብምውሳድ ክንሓልፎም ንኽእል ካብ 1 ሴንቲሜትር ዝዓቢ ቁስሊ ንልዕሊ 2 ሰሙን እንተፀኒሑ ወይ ድማ ካልእ ምልክታት እንተስዒቡ ግን መርመራ ምግባር ዝበለፀ ከም ዝኾነ ዶክተር ሁፐር ትምዕድ
4: ንሎም ዓልቲ ዝበልናዮም ምድላዋትና እዚኦም ነይሮም ዝኸበርኩም ሰማዕትና ንዓነ ሓሪኹም ስለትከታተሉና ርእቶኹም ስለትህቡና ኣዘ ኣመስግን ላየን ፅጋብ ንዝመደብ መሪሐ እዮ ኣዋሃድ ዝመደብ ዓወት ገብረ እግዚኣብሄር እዩ ክኢላ ቴክኒክ ድማ ደቪስ ማሳሩ ፅባሕ ክንራኸብ ኢና ሰላም ሰላም